የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሐምሌ 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ቤተክርስቲያን ከአፍሪካ ወጣቶች ጋር ባሉበት ለመገ

ለመገናኘት ዝግጁ መሆኗ መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። አምነስቲ ኢንተርናሽናል የጋና ባለስልጣናት የጸረ ጠንቋይ ክሶች ረቂቅ ህግን እንዲያጸድቁ ማሳሰቡን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ቤተ ክርስቲያን ከአፍሪካ ወጣቶች ጋር ባሉበት ለመገናኘት ዝግጁ መሆኗ ተገለጸ። በኬንያ የኤምቡ ሀገረ ስብከት ጳጳስና በኬንያ ጳጳሳት ጉባኤ የወጣቶች ኮሚሽን ምክትል ሊቀመንበር አቡነ ፒተር ኪማኒ በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አገራት ውስጥ የሚገኙ ወጣቶች ለጥያቄዎቻቸው ምላሽ ማካተትን፣ ተሳትፎንና በቤተ ክርስቲያኗ የአመራር መዋቅር ውስጥም ጭምር ጠንካራ ተባባሪዎች ለመሆን ይፈልጋሉ ሲሉ ገልጸዋል። አቡነ ፒተር ኪማኒ ይህን የተናገሩት በናይሮቢ ኬንያ በመካሄድ ላይ ባለው 21ኛው የምስራቅ አፍሪካ የብፁዓን ጳጳሳት ጠቅላላ ጉባኤ ላይ ለቫቲካን የዜና አገልግሎት በሰጡት መግለጫ ሲሆን በማከልም ጉባኤው በትክክለኛው ጊዜ ላይ መካሄዱን ተናግረዋል። አቡነ ፒተር ኪማኒ በመግለጫቸው የአፍሪካ ብፁዓን ጳጳሳት ጠቅላላ ጉባኤውን ከሚሳተፉ የወጣቶች ልዑካን ጋር በሲኖዶሳዊነት መንገድ በመወያየት አጥጋቢ የሆነ ሐዋርያዊ ውሳኔዎችን እንደሚያስተላልፉ ያላቸውን እምነት ገልጸዋል። የወደፊት ሕይወታቸውን የሚመለከቱ ጉዳዮችን ጨምሮ የአፍሪካ ወጣቶች በእምነት በኩል እንደገና እየተነቃቁ ይገኛሉ ያሉት አቡነ ፒተር ኪማኒ በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አገራት ውስጥ የምትገኝ ካቶሊካዊት ቤተ ክርስቲያን ከወጣቶች ጋር ለመወያየት ያገኘችውን ይህን ሐዋርያዊ ዕድል በጠቅላላው ጉባኤ ወቅት ብቻ ሳይሆን በኋላም መጠቀም ይገባል ብለዋል። በኬንያ ጳጳሳት ጉባኤ የወጣቶች ኮሚሽን ምክትል ሊቀመንበር ብፁዕ አቡነ ፒተር ኪማኒ ለዜና አገልግሎቱ እንደተናገሩት በምስራቅ አፍሪካ አገራት ውስጥ የምትገኝ ካቶሊካዊት ቤተ ክርስቲያን ወጣቶች የዛሬና የወደፊት ስለሆኑ ከወጣቶች ጋር ለመነጋገር መወሰኗን ገልጸው ኬንያ ውስጥ የተከሰተውን የወጣቶች ንቅናቄ በመጥቀስ ወጣቶች በዙሪያቸው ስለሚሆነው ነገር ቸልተኞች እንዳልሆኑ እናያለን ሲሉ ተናግረዋል። በኬንያ ወጣቶች የሚመራው ጄን ዜድ የተሰኘ ንቅናቄ ኬንያውያንን በሙሉ በማስገረም የፖለቲካ ተቋምን ማናወጡ የሚታወስ ሲሆን እንደ ጎርጎሮሳውያኑ ከሰኔ ወር 2024 ዓ.ም ጀምሮ የአገሪቱ አመራር በመላ አገሪቱ የተከሰቱ ሰላማዊ ሰልፎችን እየተከታተለ እንደነበር እንደ ኤክስ፣ ቲክቶክ እና ኢንስታግራም የመሳሰሉ መድረኮችን በመጠቀም የተቀናበረና የተደራጀ እንቅስቃሴ አድርጎ እንደነበር ይታወሳል። ወጣቶቹ ዕውቀት ያላቸውና በዙሪያቸው ስለሚሆነው ነገር ጥልቅ ግንዛቤ ያላቸው ያሉት ብፁዕ አቡነ ፒተር ኪማኒ በተመሳሳይም ፍርሃታቸው፣ ጭንቀታቸው፣ ጥርጣሬያቸውና ስለ ወደፊት ሕይወታቸው እርግጠኞች አለመሆናቸው በመንግሥታትና በቤተ ክርስቲያን ተቋማት ላይ ያላቸውን እምነት እየሸረሸረው መሆኑን እናያለን፣ ተግዳሮቶቹም ብዙ ናቸው ብለው በቤተሰብ ውስጥም ቢሆን ወጣቶች ቦታቸውን ለማግኘት እየታገሉ እንደሚገኙ አስረድተዋል። በማከልም በጠቅላላ ጉባኤውና ወደ ጉባኤው በሚያመሩ ዝግጅቶች ወቅት ወጣቶች ራሳቸውን ገልጸዋል፣ እንደ ጳጳሳትም አዳምጠናቸዋል ሲሉ አቡነ ኪማኒ ተናግረዋል። የምስራቅ አፍሪካ አገራት ብፁዓን ጳጳሳት በጉባኤው ወቅት ከወጣቶች የቀረቡ ሐሳቦችንና ጥያቄዎችን ካዳመጡ በኋላ ቅድሚያ ሊሰጥባቸው በሚገቡ የአራት ዓመት ሐዋርያዊ መርሃ ግብሮች ላይ እያሰቡ መሆኑን ተናግረዋል። እቅዱ በቤተ ክርስቲያኗ ሕይወትና ተልእኮ ውስጥ እውነተኛ የወጣቶች ተሳትፎን የሚዳስሱ የድርጊት መርሃ ግብሮችን የያዘ ሲሆን እነርሱም በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አባላት አገራት ውስጥ ያሉ አንዳንድ መዋቅሮችን መገምገም፣ የክልል አገራት ወጣቶች ውክልናና ተሳትፎ ተቋማዊ ማድረግና በአባል አገራት ውስጥ የሚገኙ ካህናትን ማጠናከር የሚሉ ናቸው። ከፍተኛ ትኩረት የሚያስፈልጋቸው ሌሎች ዘርፎች በወጣቶች መካከል ከአእምሮ ጤና ግንዛቤ ጋር የተያያዙ ጉዳዮች ሲሆኑ የምስራቅ አፍሪካ አገራት ብፁዓን ጳጳሳት ጉባኤ የወጣቶችን ስልጠና ቅድሚያ ለመስጠትና ወጣቶችን በኢኮኖሚያዊ ተግዳሮቶች ውስጥ ለመምራት የታሰቡ የምክር ፕሮግራሞችን ለማዘጋጀት ቃል ገብቷል። ወጣቶች የቤተ ክርስቲያን አካል ናቸው፣ ብዙዎች በሚገኙባቸው በዲጂታሉ መድረኮች ላይም እናገኛቸዋለን ሲሉ አቡነ ኪማኒ ተናግረዋል። ከሌሎች ጉዳዮች በተጨማሪ በምስራቅ አፍሪካ የብፁዓን ጳጳሳት ጠቅላላ ጉባኤ ላይ የተገኙት የወጣቶች ተወካዮች የመስመር ላይ ትናንሽ ክርስቲያን ማኅበረሰቦችን ለማቋቋም እንደ ዲጂታል ሚስዮናውያን ሥልጠና ለመስጠትና በዲጂታሉ ዓለም ውስጥ የወጣቶች ሥራ አጥነት ፈተናን የሚመልሱ የማቋቋሚያ ኮርሶችን ለማጽደቅ ጠይቀዋል። ወጣቶችን ወደ እኛ ስናቀርብ ከእነርሱ ጋር መተባበር፣ አብሮ መሥራት፣ እርስ በርስ መደማመጥና ቤተ ክርስቲያኒቱን የተሻለች ለማድረግ አሳቢ ማኅበረሰቦችን መፍጠር እንዲሁም ወጣቶች የሚያስፈልጋቸውን ተስፋና መመሪያ ለመስጠት ሕዝቡን የሚያገለግሉና በካቶሊክ ማኅበራዊ አስተምሮ መርሆች ላይ ያተኮሩ ተአማኒ ተቋማትንና የአመራር ዘይቤዎችን እንዲወርሱ ማድረግ አለብን ሲሉ አቡነ ኪማኒ ለመገናኛ ብዙሃን ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አምነስቲ ኢንተርናሽናል የጋና ባለሥልጣናት የጸረ ጠንቋይ ክሶች ረቂቅ ሕግን እንዲያጸድቁ አሳሰበ።
የምስራቅና መካከለኛው አፍሪካ የአምነስቲ ኢንተርናሽናል ክልላዊ ጽህፈት ቤት የጋና ባለስልጣናት እንደ ጎርጎሮሳውያኑ በሐምሌ ወር 2023 ዓመተ ምህረት የጸደቀውን የጸረ ጠንቋይ ክሶች ረቂቅ ህግን እንዲፈርሙ አሳስቧል። የአምነስቲ ኢንተርናሽናል የክልል ስራ አስኪያጅ ኤሊስ ካኑዌል በሰጡት መግለጫ ረቂቅ ህጉ የጥንቆላ ክስ ሰለባዎችን ለመጠበቅ ትልቅ እርምጃ መሆኑን ተናግረዋል። ከስድስት ዓመት በፊት ማለትም እንደ ጎርጎሮሳውያኑ ሐምሌ 23 2020 ዓመተ ምህረት ጠንቋይ በመሆኗ የተከሰሰች የ90 ዓመቷ አኳ ደንቴህ ጋና ውስጥ መገደሏ ይታወሳል። አምነስቲ ኢንተርናሽናል የጋና ባለሥልጣናት ጠንቋይ ተብሎ ፍትሐዊ ባልሆነ መንገድ ለተከሰሱት በመቶዎች ለሚቆጠሩ ተጎጂዎች የሚደረግላቸውን ጥበቃ ማዘግየት እንደሌለባቸው ተናግሯል። እንደ ጎርጎሮሳውያኑ ሐምሌ 23 2020 ዓመተ ምህረት ጠንቋይ ናት ተብላ የተከሰሰችው የ90 ዓመቷ አኳ ደንቴህ በሰሜን ጋና በሚገኘው ካቫና ክልል ካፋባ በተባለች የትውልድ መንደሯ በሕዝብ ፊት መገደሏ ይታወሳል። አኳን ሲደበድቧት በቪዲዮ ምስል የታዩት ሁለት ሴቶች እንደ ጎርጎሮሳውያኑ 2023 ዓመተ ምህረት በግድያ ወንጀል ተከሰው 12 ዓመት ተፈርዶባቸዋል። በጥንቆላ የተከሰሱ በመቶዎች የሚቆጠሩ ሌሎች ሴቶች ለሕይወታቸው በመፍራት ከማኅበረሰባቸው ለመሸሽ ተገደዋል ሲሉ የአምነስቲ ኢንተርናሽናል ባለሥልጣን ተናግረዋል። በጋና ውስጥ የሚገኙ አንዳንድ አጋር ድርጅቶችን የጠቀሰው አምነስቲ ኢንተርናሽናል የአኳ ጉዳይ የጥንቆላ ክሶች አስከፊ መዘዝ ከሚያስከትሉና ልብ ከሚሰብሩ ምሳሌዎች መካከል አንዱ እንደሆነ ተናግሯል። በጋና የሚገኙ የመብት ተሟጋቾች እና በጎ አሳቢ ዜጎች ክሶቹ የአንድን ሰው የመኖር የደህንነትና ያለመድሎ የመኖር መብትን የሚጥሱ በመሆናቸው ክሶቹን ወንጀል ማድረግ ያስፈልጋል ሲሉ አስረድተዋል። የጥንቆላ ክሶች ብዙውን ጊዜ የሚጀምሩት በቤተሰብ ውስጥ ወይም በማኅበረሰብ አባላት መካከል ሲሆን እንደ ህመም ወይም ሞት ባሉ አሳዛኝ ክስተቶች በኋላ እንደሆነ ታውቋል። በድህነት የሚኖሩ የጤና እክል ወይም የአካል ጉዳተኞች የሆኑ አረጋውያን ሴቶች የመከሰስ ዕድላቸው ከፍተኛ ሲሆን፣ በተመሳሳይ ሁኔታ ተጋላጭ የሚሆኑት ሴቶች ከመደበኛ ሚናቸው ጋር የማይጣጣሙ እንደሆኑ ተገልጿል። በጥንቆላ ላይ ያለው እምነት በዓለም አቀፍ ሕግ የተጠበቀ ቢሆንም ከእምነቱ ለሚመጡ ጎጂ ልማዶች ጥበቃና ካሳ እንደሚያስፈልጋቸው ተገልጿል። አምነስቲ ኢንተርናሽናል የጋና ፓርላማ የጸረ ጠንቋይ ክሶችን ረቂቅ ሕግ እንደ ጎርጎሮሳውያኑ በሐምሌ ወር 2023 ዓ ም እንዳጸደቀው ተናግረዋል። ረቂቅ ሕጉ ግለሰቦችን በጥንቆላ መክሰስ፣ ከተከሰሱ ሰዎች የመከላከያ እርምጃዎችና የድጋፍ ሥርዓቶችን ማቋቋምና ተጎጂዎች ፍትሕና ካሳ እንዲፈልጉ ግልጽ የሆነ የሕግ መንገድን ማቅረብ ሕገ ወጥ ለማድረግ ሞክሯል ብሎ ሕገ መንግሥታዊ ጉዳዮችን በመጥቀስ በቀድሞው ፕሬዚደንት ናና አኩፉዋዶ እንዳልተፈረመ ገልጾ፣ ምክንያቱም በመንግሥት ባለቤትነት የተያዘ ረቂቅ ሕግ ሳይሆን የግል አባል ረቂቅ ሕግ ሆኖ በመቅረቡና ከዚያን ጊዜ ጀምሮ ምንም አይነት ረቂቅ ሕግ ለፓርላማ አለመቅረቡ አስረድቷል። የመብት ቡድኑ የጋና ማኅበረሰብ የክሶቹን ዋና ዋና ምክንያቶች በጥልቀት እንዲመረምር አሳስቦ ወደ ክሶቹ የሚያመሩ ጉዳዮችን በጥልቀት የሚፈታ የበለጠ ሁሉን አቀፍ አቀራረብን እንደሚያበረታታ ታውቋል። የጥንቆላ ክሶችን ወንጀለኛ ማድረግ ብቻውን ችግሩን አይፈታም ያለው የመብት ቡድኑ አንዳንድ የግንዛቤ ማስጨበጫ ተነሳሽነቶች መንግሥታዊ ባልሆኑ ድርጅቶችና በክልል መንግሥት ደረጃ ቢካሄዱም ከጥንቆላ ክሶች ጋር የተያያዙ አመለካከቶችን ሙሉ በሙሉ ለመዋጋት በቂ አይደሉም ሲሉ አሳስቧል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 18 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 18 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለተዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የፍቅር ተሐድሶ በሚል ንዑስ ርዕስ ከአንቀጽ 163 እስከ 164 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የፍቅር ተሐድሶ በአሁኑ ጊዜ ረጅም ዕድሜ ሲባል የባለ ትዳሮች ጥብቅና ልዩ ፍቅራዊ ግንኙነቶች ለአራት ለአምስት ወይም ለስድስት አስርት ዓመታት መዝለቅ እንዳለባቸው አመላካች ነው። በመሆኑም የመጀመሪያው ውሳኔ የጋብቻ ፍቅር በየጊዜው መታደስ ይኖርበታል። ከጥንዶቹ አንዱ ለሌላው ጥልቅ የሆነ ወሲባዊ ፍላጎት ባይኖረውም እንኳን እርሱ ወይም እርሷ አሁንም አንዳቸው የአንዳቸው የሆመናቸውን ደስታ ሊያጣጥሙና በሕይወት ውስጥ ያለውን ማንኛውንም ነገር የሚካፈላቸው አጋር እንዳላቸው እንጂ አንዳቸው ቢሆኑ ብቸኛ ያለመሆናቸውን ግንዛቤ ሊያዳብሩ ይችላሉ። እርሱ ወይም እርሷ በሕይወት ጉዞ ላይ አብሮ ተጓዥ፣ የሕይወትን ችግሮችና ከሕይወትም የሚገኘውን ደስታ ተካፋይ ናቸው። ይህ እርካታ ለጋብቻ ፍቅር የተገባ የመዋደድ አካል ነው። ዕድሜ ልክ ተመሳሳይ ስሜት ይኖረናል የሚል ዋስትና የለም። ሆኖም ባልና ሚስት የሚጋሩት ለዕድሜ ልክ የሚዘልቅ ዕቅድ ካላቸው እርስ በርስ መዋደድና ሞት እስኪለያቸው ድረስ ገንቢ ቅርበት ፈጥሮ በአንድነት መኖር ይችላሉ። እነርሱ ቃል የገቡት ፍቅር ከማናቸውም ጥልቅ ስሜት ወይም እነዚህን ሁሉ ከሚያካትት የአስተሳሰብ ሁኔታ የላቀ ነው። ጥልቅ ፍቅርና ልባዊ የሆነ የዕድሜ ልክ ውሳኔ ነው። ያልተፈተኑ ግጭቶችና የሚያደናግሩ ስሜታዊ ሁኔታዎች ቢኖሩም ጥንዶቹ የመወደድ አንዳቸው የአንዳቸው የመሆን ሕይወታቸውን የመጋራት እንዲሁም በፍቅራቸውና በሕይወታቸው የመቀጠል ውሳኔያቸው በየዕለቱ ያድሱታል። እያንዳንዳቸው በራስ የእድገትና የሕንጸት ጎዳና ወደፊት ይራመዳሉ። በዚህ ጉዞ ላይ ፍቅር በእያንዳንዱ እርምጃና አዲስ ደረጃ ደስታን ያገኛል። በማንኛውም የጋብቻ ሂደት ውስጥ አካላዊ ገጽታዎች ይቀየራሉ። ይህ ማለት ግን ፍቅርና መተሳሰብ ይደበዝዛል ማለት አይደለም። ሌላውን ሰው የምንወደው በአካል ሳይሆን በማንነቱ ነው። ሰውነት ቢያረጅም ልባችንን የሰረቀውን የመጀመሪያ ማንነቱን አሁንም ያሳያል። ሌሎች ያንን ውበት ማየት ቢሳናቸውም የትዳር አጋር ግን በፍቅር ዐይን ማየቱን ስለሚቀጥል የእርሱ ወይም የእርሷ ፍቅር አይቀንስም። እርሱ ወይም እርሷ አንዱ የሌላውን መሆናቸውን ዳግመኛ ያረጋግጣሉ። ያንንም ምርጫ በታማኝነትና በፍቅራዊ ቅርበት ይገልጹታል። እነርሱም የጋብቻ ተልእኳቸውን ሲፈጽሙ የዚህ ምርጫ ክቡርነት በጥልቀቱና በስፋቱ ለአዲስ ዐይነት ስሜት ያነሳሳቸዋል። ምክንያቱም አንዱ ሰው በሌላው ሰው የሚቀሰቅስ ውስጣዊ ስሜት በራሱ ወደ ውስጣዊ ድርጊት አያመራም። ሌላ ትርጉም ያላቸው መገለጫዎችም ይኖሩታል። በእርግጥ ፍቅር ብቸኛ እውነታ ቢሆንም የተለያዩ ገጽታዎች ያሉትና በተለያዩ ጊዜያት አንዱ ወይም ሌላው ገጽታው ይበልጥ ጎልቶ ሊወጣ የሚችል ነው። የጋብቻ ትስስር አዲስ መገለጫዎች ይኖሩታል። በቀጣይነት እንዲጠነክርም አዳዲስ ዘዴዎች ያስፈልጉታል። እነዚህም ዘዴዎች ትስስሩን ለመጠበቅም ለማጠንከርም የሚረዱና የየዕለት ጥረትን የሚጠይቁ ናቸው። ሆኖም ይህ ሁሉ ሊሳካ የሚችለው ጸጋውን እንዲያፈስ በእያንዳንዱ አዲስ ሁኔታ ውስጥ ፍቅራችንን እንዲያጸናና እንዲመራና እንዲያድስ መለኮታዊ ብርታቱንና መንፈሳዊ እሳቱን እንዲያወርድ ወደ መንፈስ ቅዱስ ስንጸልይ ብቻ ነው። የጥንት ሰዎች ጥልቅ የፍቅር ስሜት የሚሏቸው ምኞቶችና ስሜቶች ሁሉ በትዳር ሕይወት ውስጥ ትልቅ ስፍራ አላቸው። እነዚህ ስሜቶች ሌላው ሰው በሚገኝበትና የሌላው ሰው ሕይወት አካል በሚሆንበት ጊዜ ይነቃቃሉ። ሌሎች ነገሮችን መቅረብ የሕያዋን ፍጥሯንን ሁሉ ባሕሪ ሲሆን፣ ይህ ዝንባሌ ምንጊዜም ደስታን ወይም ሲቃይን፣ ፍስሐን ወይም ሐዘንን፣ ርኅራኄን ወይም ፍርሃትን የመሰሉ መሠረታዊ ስሜታዊ ምልክቶች አሉት።
እነዚህ ስሜቶች እጅግ መሰረታዊ በሆነ የስነ ልቦና ተግባር ላይ የተመሰረቱ ናቸው። ሰዎች በዚህ ዓለም ላይ ይኖራሉ። የሚያደርጉትና የሚሹት ነገር ሁሉ በስሜት የተሞላ ነው። ኢየሱስ እውነተኛ ሰው በመሆን ስሜቶቹን ገለጸ። ኢየሩሳሌም ባልተቀበለች ጊዜ አዘነ። በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 በዚህ ምክንያት አለቀሰ። በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እንደዚሁም በሌሎች ሰዎች መከራ እጅግ አዘነ። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 አዘናቸው እጅግ ተሰማው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 33 ስሜትን መለማመድ በራሱ የግብረ ገብ አኳያ ጥሩም መጥፎም አይደለም። ምኞት ወይም ጥላቻ ስሜት መቀስቀስ ኃጢአትም የሚያስነቅፍም አይደለም። ከግብረ ገብ አኳያ ጥሩ ወይም መጥፎ የሚሆኑ በተወሰኑ ስሜት ላይ ተመስርተን ወይም በዚያ ስሜት ተጽዕኖ ስር ሆነን የምናደርገው ነገር ነው። ሆኖም ስሜቶች ሲቀሰቀሱ ወይም ሲፈልጉ ከዚህም የተነሳ ክፉ ድርግት ብንፈጽም ይህ ክፉ ነገር እነዚህን ስሜቶች ለማቀጣጠል ለማድረግ ውሳኔ ለክፉ ድርግቶች ውጤት ምክንያት ይሆናል። በተመሳሳይ በአንድ ሰው ውበት መማረክ ወዲያውኑ ጥሩ ነገር ነው ማለት አይቻልም። በዚያ ሰው መማረክ ግን እርሱን ወይም እርሷን ለመጫን ከሆነ ስሜቱ የሚያገለግለው ራስ ወዳድነትን ብቻ ነው። ስለዚህ በጋብቻ ትስስር ውስጥ በመንፈስ ቅዱስ መመራትን ይጠይቃል። መንፈስ ሕይወታቸውን እንዲያድስ ሕይወታቸውና ኑሯቸውን በጥሩ መንገድ ልጆቻቸውን በጥሩ ሁኔታ እንዲያሳድጉ ዘንድ የራሱን ብርሃን ይከፍት ዘንድ በጸሎት መትጋት ያስፈልጋቸዋል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 163 እስከ 164 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 19 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ለዕለቱ ይሆናችሁ ዘንድ የዘሪው ምሳሌ ላይ የሚያጠነጥን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 10 ቁጥር 1 እና አልፎም ከ17 እስከ 24 ላይ እንደተገለጸው ኢየሱስ 72 ላካቸው። ከዚህ በኋላ ጌታ ሌሎች 72 ሰዎችን መርጦ ሾመ። ወደ ሚሄድበትም ከተማና ቦታ ሁሉ እንዲቀድሙት ሁለት ሁለት አድርጎ ላካቸው። 72ቱም ደስ ያላቸው ተመለሱ። ጌታ ሆይ አጋንንት እንኳን በስምህ ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየው። እንግዲህ እባቡንና ጊንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዷችሁም አንዳችም ነገር አይኖርም። ይሁን እንጂ መናፍስት ስለ ተገዙላችሁ በዚያ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለ ተጻፈ ደስ ይበላችሁ። በዚያን ጊዜ በመንፈስ ቅዱስ ሐሴት አድርጎ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ስለ ገለጥክላቸው አመሰግንሃለሁ። አሁን አባት ሆይ ይህ ያንተ በጎ ፈቃድ ሆኗልና ሁሉም ነገር ከአባቴ ተሰጥቶኛል። ደግሞ ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብ ማን እንደሆነ

እንደ ጻፈው ከምዕራፍ 10 ከቁጥር 1 አልፎም ከ17 እስከ 20 ውስጥ ጌታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ባሻገር ተጨማሪ 72 ሐዋርያቱን ሲልክና ያለን 72 ቁጥር ምናልባት ሁሉንም አገራት የሚወክል ቁጥር ሊሆን ይችላል። በኦሪት ዘፍጥረት መጽሐፍ ውስጥ 72 ቁጥር በዓለም ዙሪያ የሚገኙትን 72 የተለያዩ አገራትን እንደሚወክል ይገልጻል። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 1 እስከ 32 ላይ መመልከት ይቻላል። ስለዚህ ይህ አገላለጽ የቤተ ክርስቲያን ዋነኛው ተልእኮ ቅዱስ ወንጌልን ለዓለም ሁሉ የማዳረስ ተልእኮ እንዳለበት ያሳያል። ኢየሱስ ሐዋርያቱን በላከበት ወቅት መከሩ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። ስለዚህ የመከሩን ጌታ ሠራተኞችን ወደ መከሩ ቦታ እንዲልክ ለምኑት ይለናል የሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እንደተገለጸው። ይህ የኢየሱስ ጥያቄ ሁልጊዜ ተቀባይነት አለው። የመከሩ ባለቤት እግዚአብሔር ሲሆን የእርሱ የመከሩ ስፍራ ወደ ሆነው ወደ ዓለም ሠራተኞቹን ይልክ ዘንድ ሁልጊዜ መጸለይ ይኖርብናል። እያንዳንዳችን በተከፈተ ልብና ሚስዮናዊ በሆነ መንፈስ ልንጸልይ ይገባል። ጸሎታችን ለራሳችን የሚያስፈልጉንን ነገሮች ብቻ ለመጠየቅ ማዋል የለብንም። ነገር ግን ለሁላችን ለጋራ ፍላጎቶቻችን መጸለይም ይገባናል። አንድ ጸሎት ትክክለኛ የክርስቲያን ጸሎት ነው የሚባለው ሁሉን አቀፍ ጸሎት ሲሆን ብቻ ነው። ወንድሞቼ ሆይ፣ ኢየሱስ 72ቱን ሐዋርያት በላካቸው ወቅት ተልኳቸውን የሚገልጽ ትክክለኛ መመሪያዎችን ይሰጣቸዋል። የመጀመሪያው ሂዱ የሚለው ሲሆን በሁለተኛ ደረጃም ደግሞ ጸልዩ የሚለው ነው። ከዚያን በመቀጠል ደግሞ በእጃችሁ ኮረጆ ወይም ከረጢት ወዘተርፈ አትያዙ፣ ወደ ማንኛውም ቤት ስትገቡ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ እያለ ይመክራቸዋል። ከአንዱ ቤት ወደ ሌላው ቤት አትዘዋወሩ። በዚያ የሚገኙትን በሽተኞች እየፈወሳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ አንድ ከተማ ገብታችሁ ካልተቀበሏችሁ ወደ አደባባይ ውጡና እንዲህ በሉ፣ ከዚያም ከተማውን ለቃችሁ ሂዱ በማለት ይልካቸዋል። እነዚህ ተግዳሮቶች ተልእኮ ጸሎት ላይ የተመሠረተ መሆን እንደሚገባው ያሳያል። ተጨባጭ ሊሆን ይገባዋል። ተጓዥ የሆነ ተልእኮ ሊሆን ይገባዋል። ከነገሮች ጋር ያለንን ቁርኝት ማስወገድና በድህነት መንፈስ የሚደረግ ተልእኮና የእግዚአብሔር መንግሥት መቅረቡን በሚያመለክት መልኩ ፈውስን በማምጣት ሰዎች የነበራቸውን እምነት እንዲቀይሩ ማስገደድ ሳይሆን የእግዚአብሔርን ቃል በትሕትና በመመስከርና በማወጅ ሊከናወን የሚገባው ተልእኮ ነው። በተጨማሪም ይህ ግልጽነትና ወንጌላዊ ነጻነት እንዲመጣ በማድረግ የደህንነት ምንጭ የሆነውን ቃል በእርግማንና በማውግዝ ሳይሆን ያለ እንቢታ በኃላፊነት ይቀበሉ ዘንድ ማድረግን ያጠቃልላል። በዚህ አኳኋን የሚደረግ ተልእኮ ቤተ ክርስቲያን በደስታ የተሞላች እንድትሆን ያደርጋታል። ይህ የቅዱስ ወንጌል ክፍል የተጠናቀቀው በምን ሁኔታ ነበር ብለን ራሳችንን ልንጠይቅ እንችል ይሆናል። 72ቱም ደስ እያላቸው ተመለሱ በማለት ነበር የሚናገረው ቅዱስ ወንጌሉ። ይህ ከተልእኮ ስኬት የመነጨ ጊዜያዊ የሆነ ደስታ አይደለም። በተቃራኒው ስማችሁ ግን በመንግሥተ ሰማይ ስለ ተጻፈ ደስ ይበላችሁ በማለት ኢየሱስ በተናገራቸው የተስፋ ቃላቶች ላይ የተመሠረተ ደስታ ነው። በዚህ አገላለጽ ውስጥ ውስጣዊ ደስታንና የእርሱ ልጅ የሆነውን ጌታችን ኢየሱስ ክርስቶስን ለመከተል በእግዚአብሔር መጠራታችንን በመገንዘባቸው የሚገኘውን ነቀፋ የሌለበት ደስታ ነው። የእርሱ ደቀ መዝሙር በመሆናችን ብቻ የሚገኝ ደስታ ነው። ለምሳሌ በዚህ ቤተ ክርስቲያን ውስጥ የተሰበሰብን እያንዳንዳችን ምስጢረ ጥምቀት በተቀበልንበት ወቅት የተሰጠንን የመጠሪያ ስም ማሰብ እንችላለን። ያ መጠሪያ ስም በላይ በሰማይ በሚገኘው በእግዚአብሔር አብ ልብ ውስጥ ተጽፎ ይገኛል። እናም እያንዳንዱን ደቀ መዝሙር ሚስዮናዊ ከጌታ ኢየሱስ ጋር የሚራመድ ጌታ ለራሱ ሳይሰስት ራሱን በሙሉ ለሌሎች አሳልፎ እንደሰጠ ሁሉ ከነዚህ ሁኔታ በመማር ራሱን በሙሉ ለሌሎች ለመስጠት የተዘጋጀ ከራሱና እርሱ ካለው ሀብት ንብረት ጋር ያለውን ቁርኝት መስበር ለቻሉ ሰዎች ሁሉ የሚሰጥ ነፃ የደስታ ስጦታ ነው። ሁላችንም በቅድሚያ የክርስቶስ ደቀ መዛሙርትን ተልእኮ በሁሉም ስፍራ በተሳካ መልኩ ይከናወን ዘንድ እያንዳንዳችንን እግዚአብሔር

እንደሚወደን እኛን እያንዳንዳችንን እንደሚያድነንና የእርሱ መንግሥት ተካፋዮች እንድንሆን እንደሚፈልግ እንድናውጅ የተሰጠን ተልኮ በተገቢ ሁኔታ ማከናወን እንችል ዘንድ የእመቤታችን የቅድስት ድንግል ማርያምን ጥበቃና ድጋፍ እንማጸናለን። የሰማነውን በልቦናችን ያሳድርልን። መልካም ለተሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል በመግቢያችን ላይ ለመጥቀስ እንደሞከርነው በዛሬው ምሳሌ ላይ ያሰናዳነውን አንድ አስተንት ነው ወደ እናንተ አድማጮቻችን እናቀርባለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። በዛሬው 15ኛ መደበኛ ሳምንት ለተሰንበት ላይ የተነበበልን ቅዱስ ወንጌል የማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 23 ላይ የተወሰደው ኢየሱስ እኛ ሁላችን በደንብ የምናውቀውን ምሳሌ ማለትም የተለያየ የአፈር አይነት ያላቸው ስፍራዎች ላይ የወደቁትን ዘሮች የሚገልጸውን የዘሪውን ምሳሌ በስፍራው ለተሰበሰቡ እጅግ ብዙ ሰዎች ሲናገር እንሰማዋለን። በዘሮቹ የተወከለው የእግዚአብሔር ቃል ሲሆን ይህ የእግዚአብሔር ቃል ደግሞ ረቂቅ ቃል አይደለም፣ ነገር ግን በማርያም ማኅፀን ውስጥ የተጸነሰ ሥጋ ለብሶ ሰው ሆኖ የተወለደ የአብ ቃል ክርስቶስ ራሱ ነው። ስለዚህ የእግዚአብሔር ቃል መቀበል ማለት የክርስቶስን ስብዕና መቀበል፣ ክርስቶስ ራሱን መቀበል ማለት ነው። የእግዚአብሔርን ቃል የምንቀበልበት የተለያዩ መንገዶች አሉ። በአፋጣኝ ሁኔታ በመንገድ ላይ የተዘራውንና ወፎች ወዲያው መጥተው ዘሩን ከመንገድ ላይ ወስደው የሚመገቡትን አይነት ሰው ልንሆን እንችል ይሆናል። ይህ ሊሆን የሚችለው ደግሞ ትኩረታችንን ሊስብ በሚችለው በተደቀነብን የዘመናችን ትልቅ አደጋ የተነሳ ነው። በብዙ ወሬዎች የተነሳ በደረሰባቸው በደል ተበሳጭተው በብዙ ርዕዮተ ዓለም በቤት ውስጥም ሆነ ከቤት ውጪ ትኩረትን ሊከፋፍሉ የሚችሉ አጋጣሚዎች የተነሳ የጸጥታ፣ የማስታወስ፣ ከጌታ ጋር የመነጋገር ፍላጎቶቻችንን ልናጣ እንችል ይሆናል። ይህም እምነትን እንድናጣና የእግዚአብሔርን ቃል እንዳንቀበል ሊያደርገን ይችላል። እኛ ሁሉንም ነገር እየተመለከትን በዓለም ነገሮች ትኩረታችን እየተወሰደ እንረበሻለን። ሌላ አማራጭ አነስተኛ የአፈር ይዘት እንዳለው ድንጋያማ መሬት በመሆን የእግዚአብሔርን ቃል መቀበል እንችላለን። እዚያም ዘሩ ቀደም ብሎ ይበቅላል፣ ግን ወዲያውኑ ይደርቃል። ምክንያቱም መሬቱ ድንጋያማ ስለሆነ ስሩን ወደ ጥልቁ መላክ ስለማይችል ነው። የእግዚአብሔር ቃል በቅን መንፈስ ወዲያውኑ የሚበቅሉ ሰዎች ምስል ነው። ሆኖም ቃሉ በልቡ ውስጥ ጠልቆ ስላልገባ ትክክለኛውን የእግዚአብሔር ቃል አይመስልም። እናም በቅድሚያ አንድ ችግር ወይም መከራ ሲያጋጥመን፣ የሕይወት መረበሽ ሲያጋጥመን፣ የዚህ ዐይነቱ እምነት በጣም ጠንካራ ባለመሆኑ የተነሣ በድንጋያማ መሬት ላይ እንደ ተዘራው ዘር ወዲያውኑ ይደክምና ይደርቃል። እንደ ገና በእኛ ምሳሌ ውስጥ ኢየሱስ የተናገረውን ሦስተኛ ዕድል በእሾሃማ ቁጥቋጦዎች በሚበቅሉበት ስፍራ እንደ ወደቀው ዐይነት ዘር የእግዚአብሔርን ቃል እንቀበላለን። እሾህ እኛን ብዙ ጊዜ የሚያሳስቱንን ሀብት፣ ስኬት፣ ስለ ዓለም ጉዳዮች ማሰብ የመሳሰሉትን ይወክላል። እዚያም ቃሉ ትንሽ ያድጋል፣ ነገር ግን እሾሁ አንቆ ይይዘዋል። ጠንካራ ስላልሆነ ይሞታል ወይም ፍሬ አያፈራም። በመጨረሻም አራተኛው ዕድል እኛ የእግዚአብሔርን ቃል እንደ አንድ ጥሩ መሬት አድርገን እንቀበላለን። እዚህና እዚህ ጋር ብቻ ነው ዘሩ ስሩን ወደ ጥልቁ መሬት መዘርጋት የሚችለው። ከዚያም ፍሬ ያፈራል። በዚህ ለመሬት ላይ የወደቀው ዘር ቃሉን የሚሰሙ የሚቀበሉትንና በልባቸው ውስጥ የሚጠብቁትንና በዕለት ተዕለት ኑሮ ውስጥ ተግባራዊ የሚያደርጉትን ሰዎች ይወክላል። ይህ የዘሪው ምሳሌ በተወሰነ ደረጃ የሁሉም ምሳሌዎች እናት ነው ቢባል ማጋነን አይሆንም፣ ምክንያቱም ቃሉን ማዳመጥ እንደሚገባን ስለሚነግረን ነው። ይህ ምሳሌ ፍሬያማና ውጤታማ ዘር መሆን እንደሚገባን ያስታውሰናል። ያለምንም ብክነትና በጥንቃቄ እግዚአብሔር በልግስና በሁሉም ስፍራ ዘሩን ይበትነዋል ወይም ይዘረዋል። የእግዚአብሔር ልብ እንዲህ ነው። እያንዳንዳችን የቃሉ ዘር የሚወድቅበት መሬት ነን። ማንም አይገለልም። ቃሉ ለሁላችን ተሰጥቷል። ምን ዐይነት መሬት ነኝ ብለን ራሳችንን መጠየቅ እንችላለን። እኔ በመንገድ በድንጋያማ በቁጥቋጦ ስር የወደቀውን ዘር ነው የምመስለው ወይ ብለን ራሳችንን ልንጠይቅም ይገባል። ከፈለግን ግን በእግዚአብሔር ጸጋ መልካም የሆነን የቃሉ ዘርን ለማሳደግ በጥሩ ሁኔታ የታረሰ በጥንቃቄ ዘሩን የምናበቅልና ቃሉን የምናበቅል መልካም መሬት ለመሆን እንችላለን። ቀድሞውኑ በልባችን ውስጥ ይገኛል። ነገር ግን ፍሬ እንዲያፈራ ማድረጉ የእኛ ተግባር ነው። ይህም ለዘሩ በምናደርገው ጥንቃቄና አቀባበል ላይ መሠረቱን ያደረገ ነው። ብዙውን ጊዜ አንድ ሰው በብዙ ፍላጎቶች፣ በብዙ ጥሪዎች በመዘንጋት ነፃ በሚያደርገን በጌታ ቃልና በብዙ ድምፆች መካከል
ያለውን ልዩነት ለመለየት እንቸገራለን። የእግዚአብሔርን ቃል በማዳመጥና ማንበብ ጠቃሚ የሆነ በዚሁ ምክንያት ነው። እኔ እንደገና ከዚህ ቀደም የመከርኳችሁን ምክር እንደገና ለመናገር እሻለሁ። አንዲት ትንሽዬ መጽሐፍ ቅዱስ፣ በኪስ ልትገባ የምትችል መጽሐፍ ቅዱስ ሁልጊዜ በምትሄዱበት ስፍራ ሁሉ ይዛችሁ እንድትጓዙ በድጋሜ እመክራችኋለሁ። እናም በየዕለቱ ትንሽዬ የመጽሐፍ ቅዱስ ክፍል በማንበብ ከመጽሐፍ ቅዱሱ ጋር ያላችሁን ልምድ አዳብሩ። እግዚአብሔር የሚሰጥህን ዘር ተረዳ። እናም በየትኛው ምድር ላይ እንደምትበቅል ማሰብ ይኖርብሃል። እግዚአብሔር በታሪክ መካከል እንዴት እንደሚሠራ የሚያሳይ ስለሆነ ተስፋን ለማግኘት በሚረዱን በኢየሱስ ክርስቶስ ምሳሌዎች ላይ ማሰላሰላችንን እንቀጥላለን። ዛሬም በመጠኑም ቢሆን ለየት ባለ ምሳሌ ላይ ላተኩር እወዳለሁ፣ ምክንያቱም ይህ ምሳሌ የሌሎች ሁሉ ምሳሌዎች መግቢያ ነው። ይህም ማለት ቀደም ሲል የሰማነው ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 17 ላይ ተወስዶ የተነበበው የዘሪው ምሳሌ ነው። ይህም በዛሬው ዘመን ወንጌልን ስለ መስበክ ብዙ የሚያስተምረን በመሆኑ ኢየሱስ ክርስቶስ ሐሳቡን ለመጋራት የተጠቀመበትን መንገድ በተወሰነ ደረጃም ቢሆን መገንዘብ እንችላለን። እያንዳንዱ ምሳሌ ከዕለት ተዕለት የሕይወት ልምድ ጋር የተገናኘ ታሪክ ይናገራል። ታሪኩን የበለጠ በመናገር ወደ ጥልቅ ትርጉም ይመራናል። ምሳሌው በውስጣችን ጥያቄዎች እንዲነሱ ያደርጋል። በእይታ ላይ ብቻ እንዳናቆም ይጋብዘናል። ከተነገረን ታሪክ ወይም ከቀረበልን ምሳሌ አስቀድሞ በዚህ ታሪክ ውስጥ የት ነው የሚገኘው ብዬ ራሴን መጠየቅ እችላለሁ። ይህ ምሳሌ ለሕይወቴ ምን ያስተምራል? እንደ እውነቱ ከሆነ ምሳሌ የሚለው ቃል የመጣው ፓራባ ሌይን ከሚለው የግሪክ ግስ ሲሆን ትርጉሙም ፊት ለፊት ማውጣት ማለት ነው። ምሳሌው የሚያነሳሳኝና ራሴን እንድጠይቅ የሚገፋፋኝ ቃል ከፊት ለፊት ያስቀምጠዋል ማለት ነው። የዘሪው ምሳሌ ስለ እግዚአብሔር ቃልና ስለሚያስገኘው ውጤት በትክክል ይናገራል። በእርግጥም እያንዳንዱ የወንጌል ቃል በሕይወታችን ውስጥ በእርሻ ላይ በተበተነ ዘር ይመሰላል። ኢየሱስ የዘሩን ምሳሌ ብዙ ጊዜ ተጠቅሟል። የተለያዩ ትርጉም አለው። በማቴዎስ ወንጌል ምዕራፍ 13 ላይ የተነገረው የዘሪው ምሳሌ ሌሎች ተከታታይ አጫጭር ምሳሌዎችን የያዘ ሲሆን አንዳንዶቹም በምድር ላይ ስለሚሆነው ነገር በትክክል ይናገራሉ። ስለ ስንዴውና ስለ እንክርዳዱ፣ ስለ ሰናፍጭ ዘር፣ በእርሻ ውስጥ ስለ ተደበቀ ውድ ሀብት ይናገራል። ታዲያ ይህ አፈር ምንድን ነው? የእኛ ልብ ነው። ነገር ግን ደግሞ የምንኖርበት ዓለም ማኅበረሰብና ቤተ ክርስቲያንም ጭምር ነው። በእውነት የእግዚአብሔር ቃል ፍሬያማ ያደርገናል። ስለ እያንዳንዱ እውነታ ይገልጽልናል። በመጀመሪያ ኢየሱስ ክርስቶስ ከቤቱ ወጥቶ ብዙ ሰዎችን በዙሪያ ሲሰበስብ እናየዋለን። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ እንደተገለጸው ቃሉ የሚማርክና ቀልብ የሚስብ ነው። በሰዎች መካከል ብዙ የተለያዩ ሁኔታዎች እንዳሉ ግልጽ ነው። ነገር ግን የኢየሱስ ክርስቶስ ቃል ወይም ትምህርት ለሁሉም ነው። በእያንዳንዱ ሰው ውስጥ በተለያየ መንገድ ይሠራል። ይህ አውድ የምሳሌውን ትርጉም በደንብ እንድንረዳ ያስችለናል። አንድ ያልተለመደ ዘሪ ለመዝራት ወጣ። ዘሩ የት እንደሚወድቅ ግድ የለውም። ፍሬ ማፍራት በማይችልበት ቦታ ዘሩን ይበትናል። በመንገድ ላይ፣ በድንጋያማ ቦታ፣ በእሾሃማ መካከል ብዙ ዘርን ይበትናል። ይህ አስተሳሰብ አድማጮችን በማስገረም ይህ እንዴት ሊሆን ይችላል ብሎ ራሱን እንዲጠይቅ ይገፋፋዋል። ነገር ግን ማስላት ለምደናል። በእርግጥ አንዳንድ ጊዜ አስፈላጊ ቢሆንም ነገር ግን ስለ ፍቅር ሲወራ ተግባራዊ ሊሆን አይችልም። ይህ አባካኙ ዘሪ ዘሩን የሚበትንበት መንገድ እግዚአብሔር እኛን የሚወድበትን መንገድ ምሳሌ ይገልጻል። በእርግጥ የዘሩ ዕጣ ፈንታ የሚወሰነው መሬቱ ወይም እርሻው በሚቀበልበት መንገድና ዘሩ በሚገኝበት ሁኔታ ላይ ቢሆንም ከሁሉም አስቀድሞ በዚህ ምሳሌ ላይ ኢየሱስ የቃሉን ዘር በሁሉም የአፈር ዐይነት ላይ እንደሚበትን ይናገራል። ይህ እኛ በምንገኝበት ሁኔታ ውስጥ አንዳንድ ጊዜ ትኩረታችንን የበለጠ በተከፋፈለበት፣ አንዳንድ ጊዜ ደግሞ በሕይወታችን ልንሸከመው በማንችልበት ጊዜ ሲሆን፣ ሌላ ጊዜ ግን ፈቃደኞች የምንሆንበትንና የምንቀበልበትን ጊዜ ይኖራል ማለት ነው። እግዚአብሔር በእኛ ይተማመናል። ይዋል ይደር አንድ ቀን ዘሩ እንደሚያብብ ተስፋ ያደርጋል። የሚወደንም እንደዚሁ ነው።
ለመሬት መሆን ባይጠበቅብንም ነገር ግን ሁሉ ጊዜ በልግስና ቃሉ ይሰጠናል። ምናልባትም እርሱ እንደሚያምነን በማየታችን የተሻለ አፈር የመሆን ፍላጎት በውስጣችን ይቀጣጥል ይሆናል። ይህ በእግዚአብሔር የልግስናና የምህረት ዓለት ላይ የተመሠረተ ተስፋ ነው። እኛ ለራሳችንና ለወንድሞቻችን መልካም ፍሬ ማፍራት እንድንችል እሾሃማ ወይም ድንጋያማ የሆነን መሬት ሳንሆን ዘሩ የሚወድቅበትና ብዙ ፍሬ የሚፈራበት መልካም መሬት መሆን እንችል ዘንድ የመልካምና ለመሬት ተምሳሌት የሆነችው እመቤታችን ቅድስት ድንግል ማርያም ሁላችንንም ፍሬያማ እንድንሆን ዘንድ በአማላጅነቷ እንድትረዳን ልንማጸናት ይገባል። በድጋሜ መልካም ዕለተ ሰንበት ለሁላችን።

0: አድማጮቻችን የዛሬው የእሁድ ሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 19 2018 ዓ.ም ተመረጠ ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ለዕለቱ ይሆናችሁ ዘንድ የዘሪው ምሳሌ ላይ የሚያጠነጥን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 10 ቁጥር 1 እና አልፎም ከ17 እስከ 24 ላይ እንደተገለጸው ኢየሱስ 72 ላካቸው። ከዚህ በኋላ ጌታ ሌሎች 72 ሰዎችን መርጦ ሾመ። ወደ ሚሄድበትም ከተማና ቦታ ሁሉ እንዲቀድሙት ሁለት ሁለት አድርጎ ላካቸው። 72ቱም ደስ ያላቸው ተመለሱ። ጌታ ሆይ አጋንንት እንኳን በስምህ ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየው። እንግዲህ እባቡንና ጊንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዷችሁም አንዳችም ነገር አይኖርም። ይሁን እንጂ መናፍስት ስለ ተገዙላችሁ በዚያ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለ ተጻፈ ደስ ይበላችሁ። በዚያን ጊዜ በመንፈስ ቅዱስ ሐሴት አድርጎ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ስለ ገለጥክላቸው አመሰግንሃለሁ። አሁን አባት ሆይ ይህ ያንተ በጎ ፈቃድ ሆኗልና ሁሉም ነገር ከአባቴ ተሰጥቶኛል። ደግሞም ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብ ማን እንደሆነም ከወልድ በቀር ወልድም ሊገልጥለት ከሚፈቅድለት በቀር የሚያውቀው የለም። ወደ ደቀ መዛሙርቱም ዞር ብሎ ለብቻቸው እንዲህ አላቸው፣ እናንተ የምታዩትን የሚያዩ ዐይኖች ብፁዓን ናቸው እላችኋለሁና ብዙ ነቢያትና ነገሥታት እናንተ የምታዩትን ለማየት ፈልገው አላዩም፣ የምትሰሙትንም ለመስማት ፈልገው አልሰሙም። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንደምን ዋላችሁ እንደምን ከረማችሁ በዛሬው ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 10 ከቁጥር 1 አልፎም ከ17 እስከ 20 ውስጥ ጌታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ባሻገር ተጨማሪ 72 ሐዋርያቱን ሲልክና ያለን 72 ቁጥር ምን አልባት ሁሉንም አገራት የሚወክል ቁጥር ሊሆን ይችላል። በኦሪት ዘፍጥረት መጽሐፍ ውስጥ 72 ቁጥር በዓለም ዙሪያ የሚገኙትን 72 የተለያዩ አገራትን እንደሚወክል ይገልጻል። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 1 እስከ 32 ላይ መመልከት ይቻላል። ስለዚህ ይህ አገላለጽ የቤተ ክርስቲያን ዋነኛው ተልእኮ ቅዱስ ወንጌልን ለዓለም ሁሉ የማዳረስ ተልእኮ እንዳለበት ያሳያል። ኢየሱስ ሐዋርያቱን በላከበት ወቅት መከሩ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። ስለዚህ የመከሩን ጌታ ሠራተኞችን ወደ መከሩ ቦታ እንዲልክ ለምኑት ይለናል የሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እንደተገለጸው። ይህ የኢየሱስ ጥያቄ ሁልጊዜ ተቀባይነት አለው። የመከሩ ባለቤት እግዚአብሔር ሲሆን የእርሱ የመከሩ ስፍራ ወደ ሆነው ወደ ዓለም ሠራተኞቹን ይልክ ዘንድ ሁልጊዜ መጸለይ ይኖርብናል። እያንዳንዳችን በተከፈተ ልብና ሚስዮናዊ በሆነ መንፈስ ልንጸልይ ይገባል። ጸሎታችን ለራሳችን የሚያስፈልጉንን ነገሮች ብቻ ለመጠየቅ ማዋል የለብንም። ነገር ግን ለሁላችን ለጋራ ፍላጎቶቻችን መጸለይም ይገባናል። አንድ ጸሎት ትክክለኛ የክርስቲያን ጸሎት ነው የሚባለው ሁሉን አቀፍ ጸሎት ሲሆን ብቻ ነው። ወንድሞቼ ሆይ፣ ኢየሱስ 72ቱን ሐዋርያት በላካቸው ወቅት ተልኳቸውን የሚገልጽ ትክክለኛ መመሪያዎችን ይሰጣቸዋል። የመጀመሪያው ሂዱ የሚለው ሲሆን በሁለተኛ ደረጃም ደግሞ ጸልዩ የሚለው ነው። ከዚያን በመቀጠል ደግሞ በእጃችሁ ኮረጆ ወይም ከረጢት ወዘተርፈ አትያዙ፣ ወደ ማንኛውም ቤት ስትገቡ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ እያለ ይመክራቸዋል። ከአንዱ ቤት ወደ ሌላው ቤት አትዘዋወሩ። በዚያ የሚገኙትን በሽተኞች እየፈወሳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ አንድ ከተማ ገብታችሁ ካልተቀበሏችሁ ወደ አደባባይ ውጡና እንዲህ በሉ፣ ከዚያም ከተማውን ለቃችሁ ሂዱ በማለት ይልካቸዋል። እነዚህ ተግዳሮቶች ተልእኮ ጸሎት ላይ የተመሠረተ መሆን እንደሚገባው ያሳያል። ተጨባጭ ሊሆን ይገባዋል። ተጓዥ የሆነ ተልእኮ ሊሆን ይገባዋል። ከነገሮች ጋር ያለንን ቁርኝት ማስወገድና በድህነት መንፈስ የሚደረግ ተልእኮና የእግዚአብሔር መንግሥት መቅረቡን በሚያመለክት መልኩ ፈውስን በማምጣት ሰዎች የነበራቸውን እምነት እንዲቀይሩ ማስገደድ ሳይሆን የእግዚአብሔርን ቃል በትሕትና በመመስከርና በማወጅ ሊከናወን የሚገባው ተልእኮ ነው። በተጨማሪም ይህ ግልጽነትና ወንጌላዊ ነጻነት እንዲመጣ በማድረግ የደህንነት ምንጭ የሆነውን ቃል በእርግማንና በማውግዝ ሳይሆን ያለ እንቢታ በኃላፊነት ይቀበሉ ዘንድ ማድረግን ያጠቃልላል። በዚህ አኳኋን የሚደረግ ተልእኮ ቤተ ክርስቲያን በደስታ የተሞላች እንድትሆን ያደርጋታል። ይህ የቅዱስ ወንጌል ክፍል የተጠናቀቀው በምን ሁኔታ ነበር ብለን ራሳችንን ልንጠይቅ እንችል ይሆናል። 72ቱም ደስ እያላቸው ተመለሱ በማለት ነበር የሚናገረው ቅዱስ ወንጌሉ። ይህ ከተልእኮ ስኬት የመነጨ ጊዜያዊ የሆነ ደስታ አይደለም። በተቃራኒው ስማችሁ ግን በመንግሥተ ሰማይ ስለ ተጻፈ ደስ ይበላችሁ በማለት ኢየሱስ በተናገራቸው የተስፋ ቃላቶች ላይ የተመሠረተ ደስታ ነው። በዚህ አገላለጽ ውስጥ ውስጣዊ ደስታንና የእርሱ ልጅ የሆነውን ጌታችን ኢየሱስ ክርስቶስን ለመከተል በእግዚአብሔር መጠራታችንን በመገንዘባቸው የሚገኘውን ነቀፋ የሌለበት ደስታ ነው። የእርሱ ደቀ መዝሙር በመሆናችን ብቻ የሚገኝ ደስታ ነው። ለምሳሌ በዚህ ቤተ ክርስቲያን ውስጥ የተሰበሰብን እያንዳንዳችን ምስጢረ ጥምቀት በተቀበልንበት ወቅት የተሰጠንን የመጠሪያ ስም ማሰብ እንችላለን። ያ መጠሪያ ስም በላይ በሰማይ በሚገኘው በእግዚአብሔር አብ ልብ ውስጥ ተጽፎ ይገኛል። እናም እያንዳንዱን ደቀ መዝሙር ሚስዮናዊ ከጌታ ኢየሱስ ጋር የሚራመድ ጌታ ለራሱ ሳይሰስት ራሱን በሙሉ ለሌሎች አሳልፎ እንደ ሰጠ ሁሉ ከእነዚህ ሁኔታ በመማር ራሱን በሙሉ ለሌሎች ለመስጠት የተዘጋጀ ከራሱና እርሱ ካለው ሀብት ንብረት ጋር ያለውን ቁርኝት መስበር ለቻሉ ሰዎች ሁሉ የሚሰጥ
ነጻ የደስታ ስጦታ ነው። ሁላችንም በቅድሚያ የክርስቶስ ደቀ መዛሙርትን ተልኮ በሁሉም ስፍራ በተሳካ መልኩ ይከናወን ዘንድ እያንዳንዳችንን እግዚአብሔር እንደሚወደን እኛን እያንዳንዳችንን እንደሚያድነንና የእርሱ መንግሥት ተካፋዮች እንድንሆን እንደሚፈልግ እንድናውጅ የተሰጠን ተልኮ በተገቢ ሁኔታ ማከናወን እንችል ዘንድ የእመቤታችን የቅድስት ድንግል ማርያምን ጥበቃና ድጋፍ እንማጸናለን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል በመግቢያችን ላይ ለመጥቀስ እንደሞከርነው በዛሬው ምሳሌ ላይ ያሰናዳነውን አንድ አስተንት ነው ወደ እናንተ አድማጮቻችን እናቀርባለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው 15ኛ መደበኛ ሳምንት ለተሰንበት ላይ የተነበበልን ቅዱስ ወንጌል የማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 23 ላይ የተወሰደው ኢየሱስ እኛ ሁላችን በደንብ የምናውቀውን ምሳሌ ማለትም የተለያየ የአፈር አይነት ያላቸው ስፍራዎች ላይ የወደቁትን ዘሮች የሚገልጸውን የዘሪውን ምሳሌ በስፍራው ለተሰበሰቡ እጅግ ብዙ ሰዎች ሲናገር እንሰማዋለን። በዘሮቹ የተወከለው የእግዚአብሔር ቃል ሲሆን ይህ የእግዚአብሔር ቃል ደግሞ ረቂቅ ቃል አይደለም። ነገር ግን በማርያም ማኅፀን ውስጥ የተጸነሰ ሥጋ ለብሶ ሰው ሆኖ የተወለደ የአብ ቃል ክርስቶስ ራሱ ነው። ስለዚህ የእግዚአብሔር ቃል መቀበል ማለት የክርስቶስን ስብዕና መቀበል፣ ክርስቶስ ራሱን መቀበል ማለት ነው። የእግዚአብሔርን ቃል የምንቀበልበት የተለያዩ መንገዶች አሉ። በአፋጣኝ ሁኔታ በመንገድ ላይ የተዘራውንና ወፎች ወዲያው መጥተው ዘሩን ከመንገድ ላይ ወስደው የሚመገቡትን አይነት ሰው ልንሆን እንችል ይሆናል። ይህ ሊሆን የሚችለው ደግሞ ትኩረታችንን ሊስብ በሚችለው በተደቀነብን የዘመናችን ትልቅ አደጋ የተነሳ ነው። በብዙ ወሬዎች የተነሳ በደረሰባቸው በደል ተበሳጭተው በብዙ ርዕዮተ ዓለም በቤት ውስጥም ሆነ ከቤት ውጪ ትኩረትን ሊከፋፍሉ የሚችሉ አጋጣሚዎች የተነሳ የጸጥታ፣ የማስታወስ፣ ከጌታ ጋር የመነጋገር ፍላጎቶቻችንን ልናጣ እንችል ይሆናል። ይህም እምነትን እንድናጣና የእግዚአብሔርን ቃል እንዳንቀበል ሊያደርገን ይችላል። እኛ ሁሉንም ነገር እየተመለከትን በዓለም ነገሮች ትኩረታችን እየተወሰደ እንረበሻለን። ሌላ አማራጭ አነስተኛ የአፈር ይዘት እንዳለው ድንጋያማ መሬት በመሆን የእግዚአብሔርን ቃል መቀበል እንችላለን። እዚያም ዘሩ ቀደም ብሎ ይበቅላል፣ ግን ወዲያውኑ ይደርቃል። ምክንያቱም መሬቱ ድንጋያማ ስለሆነ ስሩን ወደ ጥልቁ መላክ ስለማይችል ነው። የእግዚአብሔር ቃል በቅን መንፈስ ወዲያውኑ የሚበቅሉ ሰዎች ምስል ነው። ሆኖም ቃሉ በልቡ ውስጥ ጠልቆ ስላልገባ ትክክለኛውን የእግዚአብሔር ቃል አይመስልም። እናም በቅድሚያ አንድ ችግር ወይም መከራ ሲያጋጥመን፣ የሕይወት መረበሽ ሲያጋጥመን፣ የዚህ ዐይነቱ እምነት በጣም ጠንካራ ባለመሆኑ የተነሣ በድንጋያማ መሬት ላይ እንደ ተዘራው ዘር ወዲያውኑ ይደክምና ይደርቃል። እንደ ገና በእኛ ምሳሌ ውስጥ ኢየሱስ የተናገረውን ሦስተኛ ዕድል በእሾሃማ ቁጥቋጦዎች በሚበቅሉበት ስፍራ እንደ ወደቀው ዐይነት ዘር የእግዚአብሔርን ቃል እንቀበላለን። እሾህ እኛን ብዙ ጊዜ የሚያሳስቱንን ሀብት፣ ስኬት፣ ስለ ዓለም ጉዳዮች ማሰብ የመሳሰሉትን ይወክላል። እዚያም ቃሉ ትንሽ ያድጋል። ነገር ግን እሾሁ አንቆ ይይዘዋል። ጠንካራ ስላልሆነ ይሞታል ወይም ፍሬ አያፈራም። በመጨረሻም አራተኛው ዕድል እኛ የእግዚአብሔርን ቃል እንደ አንድ ጥሩ መሬት አድርገን እንቀበላለን። እዚህና እዚህ ጋር ብቻ ነው ዘሩ ስሩን ወደ ጥልቁ መሬት መዘርጋት የሚችለው። ከዚያም ፍሬ ያፈራል። በዚህ ለም መሬት ላይ የወደቀው ዘር ቃሉን የሚሰሙ የሚቀበሉትንና በልባቸው ውስጥ የሚጠብቁትንና በዕለት ተዕለት ኑሮ ውስጥ ተግባራዊ የሚያደርጉትን ሰዎች ይወክላል። ይህ የዘሪው ምሳሌ በተወሰነ ደረጃ የሁሉም ምሳሌዎች እናት ነው ቢባል ማጋነን አይሆንም። ምክንያቱም ቃሉን ማዳመጥ እንደሚገባን ስለሚነግረን ነው። ይህ ምሳሌ ፍሬያማና ውጤታማ ዘር መሆን እንደሚገባን ያስታውሰናል። ያለምንም ብክነትና በጥንቃቄ እግዚአብሔር በልግስና በሁሉም ስፍራ ዘሩን ይበትነዋል ወይም ይዘረዋል። የእግዚአብሔር ልብ እንዲህ ነው። እያንዳንዳችን የቃሉ ዘር የሚወድቅበት መሬት ነን። ማንም አይገለልም። ቃሉ ለሁላችን ተሰጥቷል። ምን ዓይነት መሬት ነኝ ብለን ራሳችንን መጠየቅ እንችላለን። እኔ በመንገድ በድንጋያማ በቁጥቋጦ ስር የወደቀውን ዘር ነው የምመስለው ወይ ብለን ራሳችንን ልንጠይቅም ይገባል። ከፈለግን ግን በእግዚአብሔር ጸጋ መልካም የሆነን የቃሉ ዘርን ለማሳደግ በጥሩ ሁኔታ የታረሰ በጥንቃቄ ዘሩን የምናበቅልና ቃሉን የምናበቅል መልካም መሬት ለመሆን እንችላለን። ቀድሞውኑ በልባችን ውስጥ ይገኛል። ነገር ግን ፍሬ እንዲያፈራ ማድረጉ የእኛ ተግባር ነው። ይህም ለዘሩ በምናደርገው ጥንቃቄና አቀባበል ላይ መሠረቱን ያደረገ ነው። ብዙውን ጊዜ አንድ ሰው በብዙ ፍላጎቶች፣ በብዙ ጥሪዎች በመዘንጋት ነፃ በሚያደርገን በጌታ ቃልና በብዙ ድምፆች መካከል ያለውን ልዩነት ለመለየት እንቸገራለን።
የእግዚአብሔርን ቃል በማዳመጥና ማንበብ ጠቃሚ የሆነ በዚሁ ምክንያት ነው። እኔ እንደገና ከዚህ ቀደም የመከርኳችሁን ምክር እንደገና ለመናገር እሻለሁ። አንዲት ትንሽዬ መጽሐፍ ቅዱስ፣ በኪስ ልትገባ የምትችል መጽሐፍ ቅዱስ፣ ሁልጊዜ በምትሄዱበት ስፍራ ሁሉ ይዛችሁ እንድትጓዙ በድጋሜ እመክራችኋለሁ። እናም በየዕለቱ ትንሽዬ የመጽሐፍ ቅዱስ ክፍል በማንበብ ከመጽሐፍ ቅዱሱ ጋር ያላችሁን ልምድ አዳብሩ። እግዚአብሔር የሚሰጥህን ዘር ተረዳ። እናም በየትኛው ምድር ላይ እንደምትበቅል ማሰብ ይኖርብሃል። እግዚአብሔር በታሪክ መካከል እንዴት እንደሚሠራ የሚያሳይ ስለሆነ ተስፋን ለማግኘት በሚረዱን በኢየሱስ ክርስቶስ ምሳሌዎች ላይ ማሰላሰላችንን እንቀጥላለን። ዛሬም በመጠኑም ቢሆን ለየት ባለ ምሳሌ ላይ ላተኩር እወዳለሁ፣ ምክንያቱም ይህ ምሳሌ የሌሎች ሁሉ ምሳሌዎች መግቢያ ነው። ይህም ማለት ቀደም ሲል የሰማነው ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 17 ላይ ተወስዶ የተነበበው የዘሪው ምሳሌ ነው። ይህም በዛሬው ዘመን ወንጌልን ስለ መስበክ ብዙ የሚያስተምረን በመሆኑ ኢየሱስ ክርስቶስ ሐሳቡን ለመጋራት የተጠቀመበትን መንገድ በተወሰነ ደረጃም ቢሆን መገንዘብ እንችላለን። እያንዳንዱ ምሳሌ ከዕለት ተዕለት የሕይወት ልምድ ጋር የተገናኘ ታሪክ ይናገራል። ታሪኩን የበለጠ በመናገር ወደ ጥልቅ ትርጉም ይመራናል። ምሳሌው በውስጣችን ጥያቄዎች እንዲነሱ ያደርጋል። በእይታ ላይ ብቻ እንዳናቆም ይጋብዘናል። ከተነገረን ታሪክ ወይም ከቀረበልን ምሳሌ አስቀድሞ በዚህ ታሪክ ውስጥ የት ነው የሚገኘው ብዬ ራሴን መጠየቅ እችላለሁ። ይህ ምሳሌ ለሕይወቴ ምን ያስተምራል? እንደ እውነቱ ከሆነ ምሳሌ የሚለው ቃል የመጣው ፓራባ ሌይን ከሚለው የግሪክ ግስ ሲሆን ትርጉሙም ፊት ለፊት ማውጣት ማለት ነው። ምሳሌው የሚያነሳሳኝና ራሴን እንድጠይቅ የሚገፋፋኝ ቃል ከፊት ለፊት ያስቀምጠዋል ማለት ነው። የዘሪው ምሳሌ ስለ እግዚአብሔር ቃልና ስለሚያስገኘው ውጤት በትክክል ይናገራል። በእርግጥም እያንዳንዱ የወንጌል ቃል በሕይወታችን ውስጥ በእርሻ ላይ በተበተነ ዘር ይመሰላል። ኢየሱስ የዘሩን ምሳሌ ብዙ ጊዜ ተጠቅሟል። የተለያዩ ትርጉም አለው። በማቴዎስ ወንጌል ምዕራፍ 13 ላይ የተነገረው የዘሪው ምሳሌ ሌሎች ተከታታይ አጫጭር ምሳሌዎችን የያዘ ሲሆን አንዳንዶቹም በምድር ላይ ስለሚሆነው ነገር በትክክል ይናገራሉ። ስለ ስንዴውና ስለ እንክርዳዱ፣ ስለ ሰናፍጭ ዘር፣ በእርሻ ውስጥ ስለ ተደበቀ ውድ ሀብት ይናገራል። ታዲያ ይህ አፈር ምንድን ነው? የእኛ ልብ ነው። ነገር ግን ደግሞ የምንኖርበት ዓለም ማኅበረሰብና ቤተ ክርስቲያንም ጭምር ነው። በእውነት የእግዚአብሔር ቃል ፍሬያማ ያደርገናል፣ ስለ እያንዳንዱ እውነታ ይገልጽልናል። በመጀመሪያ ኢየሱስ ክርስቶስ ከቤቱ ወጥቶ ብዙ ሰዎችን በዙሪያ ሲሰበስብ እናየዋለን። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ እንደተገለጸው ቃሉ የሚማርክና ቀልብ የሚስብ ነው። በሰዎች መካከል ብዙ የተለያዩ ሁኔታዎች እንዳሉ ግልጽ ነው። ነገር ግን የኢየሱስ ክርስቶስ ቃል ወይም ትምህርት ለሁሉም ነው። በእያንዳንዱ ሰው ውስጥ በተለያየ መንገድ ይሠራል። ይህ አውድ የምሳሌውን ትርጉም በደንብ እንድንረዳ ያስችለናል። አንድ ያልተለመደ ዘሪ ለመዝራት ወጣ። ዘሩ የት እንደሚወድቅ ግድ የለውም። ፍሬ ማፍራት በማይችልበት ቦታ ዘሩን ይበትናል። በመንገድ ላይ፣ በድንጋያማ ቦታ፣ በእሾሃማ መካከል ብዙ ዘርን ይበትናል። ይህ አስተሳሰብ አድማጮችን በማስገረም ይህ እንዴት ሊሆን ይችላል ብሎ ራሱን እንዲጠይቅ ይገፋፋዋል። ነገር ግን ማስላት ለምደናል። በእርግጥ አንዳንድ ጊዜ አስፈላጊ ቢሆንም ነገር ግን ስለ ፍቅር ሲወራ ተግባራዊ ሊሆን አይችልም። ይህ አባካኙ ዘሪ ዘሩን የሚበትንበት መንገድ እግዚአብሔር እኛን የሚወድበትን መንገድ ምሳሌ ይገልጻል። በእርግጥ የዘሩ ዕጣ ፈንታ የሚወሰነው መሬቱ ወይም እርሻው በሚቀበልበት መንገድና ዘሩ በሚገኝበት ሁኔታ ላይ ቢሆንም ከሁሉም አስቀድሞ በዚህ ምሳሌ ላይ ኢየሱስ የቃሉን ዘር በሁሉም የአፈር ዓይነት ላይ እንደሚበትን ይናገራል። ይህ እኛ በምንገኝበት ሁኔታ ውስጥ አንዳንድ ጊዜ ትኩረታችንን የበለጠ በተከፋፈለበት፣ አንዳንድ ጊዜ ደግሞ በሕይወታችን ልንሸከመው በማንችልበት ጊዜ ሲሆን፣ ሌላ ጊዜ ግን ፈቃደኞች የምንሆንበትንና የምንቀበልበትን ጊዜ ይኖራል ማለት ነው። እግዚአብሔር በእኛ ይተማመናል። ይዋ ሊደር አንድ ቀን ዘሩ እንደሚያብብ ተስፋ ያደርጋል። የሚወደንም እንደዚሁ ነው። ለም መሬት መሆን ባይጠበቅብንም ነገር ግን ሁል ጊዜ በልግስና ቃሉ ይሰጠናል። ምናልባትም
እርሱ እንደሚያምነን በማየታችን የተሻለ አፈር የመሆን ፍላጎት በውስጣችን ይቀጣጥል ይሆናል። ይህ በእግዚአብሔር የልግስናና የምሕረት ዓለት ላይ የተመሠረተ ተስፋ ነው። እኛ ለራሳችንና ለወንድሞቻችን መልካም ፍሬ ማፍራት እንድንችል እሾሃማ ወይም ድንጋያማ የሆነን መሬት ሳንሆን ዘሩ የሚወድቅበትና ብዙ ፍሬ የሚፈራበት መልካም መሬት መሆን እንችል ዘንድ የመልካምና ለመሬት ተምሳሌት የሆነችው እመቤታችን ቅድስት ድንግል ማርያም ሁላችንንም ፍሬያማ እንድንሆን ዘንድ በአማላጅነቷ እንድትረዳን ልንማጸናት ይገባል። በድጋሜ መልካም ዕለተ ሰንበት ለሁላችን።

0: አድማጮቻችን የዛሬው የእሁድ ሐምሌ 19 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።